0: ሰላቱ ወሰላሙ አለይካ ባርነዳ አይከልነዳ መሐመድ ረሱልላህ ሰለላሁ ዐለይሂ ወሰለም ሁና ሰውራሩ ወነን ዳዳ ደከሲ ደገባኪን ሐዲፉ ባድሩ ዲጊ ዑመር አብዱል አዚዝ ባባ ወዳቅ ሰነዘ ደማላ አባ ሐዲፉ ባድ ኢባደን ዳ ፋጥመቱ ቢንቱ ዘሃያ ደ መሐመድ ደካ አይሰውራሩ ዳ
1: اللهم صل وسلم على حبيبك الله الصلاه والسلام على سيد الاولين والاخرين محمد رسول الله صلى الله عليه وسلم.